0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: እሁድ ነሐሴ 3 ቀን 2018 ዓመተ ምህረት ጤና ይስጥልን የዶቼ ቬለ የቀጥታ ስርጭት እነሆ ጀመረ። ለአንድ ሰዓት በሚዘልቀው ስርጭታችን ዝግጅቱን በመምራት ጻይጫኔ ለዓለም ዜናው ታምራት ዲንሳ አብረናችሁ እንቆያለን። የዓለም ዜናን ተከትሎ የሚቀርበው ሳምንታዊ የንዋይ ዝግጅት የሰሜን ኢትዮጵያው ጥረትና የተፈናቃዮች ብርቱ ስጋት በሚል ተሰናድቶ የስርጭት ጊዜውን በመጠባበቅ ላይ ይገኛል። እነዚህን ዝግጅቶቻችንን በሳተላይት በኢትዮሳት ወይም ኤንኤስኤስ 12 10985 ሜጋሄርዝ ሆሪዞንታል DW 08 ላይ ማድመጥ ይቻላል። DW አምሃሪክ በተባለው አፕሊኬሽን በተንቀሳቃሽ ስልክ በታብሌትና በፌስቡክ የቀጥታ ስርጭቱን ማድመጥ አስተያየት መስጠትም ይቻላል። የዶቼ ቬለን ዘገባዎች በዋትስአፕ በቴሌግራምና በዩቲዩብ እንድትከታተሉ በመጋበዝ ወደ ምሽቱ የዓለም ዋና ዋና ዜናዎች እናልፋለን። ታምራት ዲንሳ ተዘጋጅቷል።
0: የዲደብሊው ዜና
2: አመሰግናለሁ ፀሐይ። ጤና ይስጥልኝ አድማጮች። ርዕሶቹን በማስቀደም የዕለቱን የዓለም ዋና ዋና ዜና እነሆ። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም የኢትዮጵያ ፌዴራል መንግስትና የክልል መሪዎች እውነተኛ የፖለቲካ መፍትሄ እንዲሹ ጥሪ ያቀረቡ። ዶክተር ቴድሮስ ዛሬ በማህበራዊ ሚዲያ ገጻቸው ባሰፈሩት አጭር መልእክት ንግግር ከጦር መሳሪያ ሊቀድም ይገባል ብለዋል። በኢራን የሚደገፉት የየመን ሁቲ አማጽያን በሳውዲ አረቢያ የቀይ ባህር ዳርቻ በሚገኘው የጂዛን አራምኮ የነዳጅ ማጣሪያ ላይ በድሮን ጥቃት መፈጸማቸውን አስታወቁ። ኢራን በሆርሙዝ የባህር ሰርጥ መተላለፊያ ጉዳይ ላይ ከአማን ጋር ስታደርግ የነበረው ድርድር ወደ መጨረሻው ምዕራፍ መቃረቡን አስታወቀች። የሁለቱ ሀገራት ድርድር መስመር መያዝ ተስፋ ሰጪ ቢሆንም ኢራን ለአሜሪካ ያስቀመጠቻቸው ሁሉም ቅድመ ሁኔታዎች ካልተሟሉ የባህር ወሽመጡ እንደተዘጋ ሊቆይ ይችላል ብላለች። የሮማ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በአስቸጋሪ ሁኔታ ውስጥ ለሚገኙ ሱዳናውያን የሰብአዊ እርዳታ የሚያልፍባቸው መስመሮች በአስቸኳይ እንዲከፈቱ ጥሪ ያቀረቡ። አሜሪካ ኦሪገን እያስተናገደች ባለው 21ኛው የዓለም ከ20 ዓመት በታች አትሌቲክስ ሻምፒዮና ኢትዮጵያ በደረጃ ሰንጠረዡ ላይ 3ኛ ደረጃ ላይ ተቀምጣለች። ዜናውን በዝርዝር የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም የኢትዮጵያ ፌዴራል መንግስትና የክልል መሪዎች እውነተኛ የፖለቲካ መፍትሄ እንዲሹ ጥሪ ያቀረቡ። ዶክተር ቴድሮስ ዛሬ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት አጭር መልእክት ንግግር ከጦር መሳሪያ ሊቀድም ይገባል ብለዋል። በአማራ ክልል ለሶስት ዓመታት የዘለቀው የትጥቅ ግጭት የበርካቶችን ሕይወት አሳጥቷል ያሉት ዋና ዳይሬክተሩም በኦሮሚያ ክልል የደም መፋሰሱ መቀጠሉንና ትግራይም ወደ ጦርነት ልትመለስ ከቋፍ መድረሷን ጽፈዋል። የቀድሞ የኢትዮጵያ ጤናና የውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሃኖም የዛሬውን ማሳሰቢያ ያወጡት የኢትዮጵያ ፌዴራል መንግስት ከህወሓት ጋር ወደ ለየለት ጦርነት ሊገቡ ይችላሉ የሚለው ስጋት አይሎ በታየበት ወቅት ነው። የፌዴራል ኃይሎች ባለፈው ሳምንት በምዕራብ ትግራይ ሸረሪና በሚባለው ስፍራ ውጊያ ከፍተው እንደነበርና ከሰዓታት በኋላ ውጊያ መቆሙን ዘግበን ነበር። እንደዚያም ሆኖ አሁንም በደቡብ ትግራይ አካባቢዎች ከፍተኛ ወታደራዊ እንቅስቃሴዎች ጎልተው እየታዩ መሆኑን ከአካባቢው የሚወጡ መረጃዎች ያመለክታሉ። በኢራን የሚደገፉት የየመን ሁቲ አማጽያን በሳውዲ አረቢያ የቀይ ባህር ዳርቻ በሚገኘው የጂዛን አራምኮ የነዳጅ ማጣሪያ ላይ የድሮን ጥቃት ማድረሳቸውን አስታወቁም። የሳውዲ አረቢያ የኃይል ሚኒስትር በበኩሉ በጂዛን ማጣሪያ የተነሳው እሳት የእሳት አደጋ ተከላካዮች በቁጥጥር ስር መዋላቸውን ገልጿል። ደረሰ ለተባለው የድሮን ጥቃት እውቅና አልሰጠም፣ መንስኤውንም አልጠቀሰም። የሁቲ ወታደራዊ ቃል አቀባይ ያህያ ሳሪ እንዳሉት ጥቃቱ የተፈጸመው ሳውዲ አረቢያ በሰሜን ምዕራብ የመን ለፈጸመችው የድሮን ወረራ ምላሽ ለመስጠት ነው። በተጨማሪም ሁቲዎች በየመን ሞካ የወደብ ከተማ አቅራቢያ በሚገኙ የሳውዲ ኃይሎችና ዓለም አቀፉ ማህበረሰብ እውቅና የሚሰጠው መንግስት ይዞታዎች ላይ በሮኬትና በድሮን ጥቃት ፈጽመዋል። በጥቃቱ በሳውዲ ወታደሮች ላይ የደረሰ ጉዳት ባይኖርም የአካባቢው ነዋሪዎች በሞካ ወደብ አቅራቢያ ተከታታይ የፍንዳታ ድምፆች መስማታቸውን አረጋግጠዋል። በየመን አመታት ያስቆጠረው የተኩስ አቁም ስምምነት ባለፈው ወር በይፋ ሲፈርስ ሁቲዎች በሳውዲ አረቢያ መርከቦች ላይ የእንቅስቃሴ ገደብ መጣላቸውን ተከትሎ የቀይ ባህር ቀጠና ውጥረት እንዲባባስ ምክንያት ሆኗል። ኢራን በሆርሙዝ የባህር ሰጥ መተላለፊያ ጉዳይ ላይ ከኦማን ጋር ስታደርግ የነበረው ድርድር ወደ መጨረሻው ምዕራፍ መቃረቡን አስታወቀች። የሁለቱ ሀገራት ድርድር መስመር መያዝ ተስፋ ሰጪ ቢሆንም ኢራን ለአሜሪካ ያስቀመጠቻቸው ሁሉም ቅድመ ሁኔታዎች ካልተሟሉ የባህር ወሽመጡ እንደተዘጋ ሊቆይ ይችላል ብላለች። የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ እንደገለጹት አዲሱ የአማንና የኢራን ስምምነት የመርከቦችን እንቅስቃሴ እንደገና ለማስቀጠል የተዘጋጀ ቢሆንም የባህር መስመሩ ሙሉ በሙሉ የሚከፈተው ግን አሜሪካ የተቀመጡላትን ሌሎች ቅድመ ሁኔታዎች ስታሟላ ብቻ ነው። ቴህራን መስመሩ እንዲከፈት አሜሪካ በጦርነት ላደረሰችው ጥፋት ካሳ እንድትከፍል፣ በኢራን ላይ የተጣሉ ማዕቀቦችና እገዳዎች እንዲነሱም፣ የታገዱ ሀብቶቿ እንዲለቀቁ፣ እንዲሁም በየመን፣ ሊባኖስ፣ ፍልስጤምና ኢራቅ በሚገኙ አጋሮቿ ላይ የሚደረጉ ጥቃቶች እንዲቆሙ ጠይቃለች። በአንጻሩ የአሜሪካ ባለሥልጣናት የንግድ መርከቦች እንቅስቃሴ ያለ እንቅፋት መቀጠሉ ሲረጋገጥ በኢራን ወደቦች ላይ የተጣለው እገዳ እንደሚነሳ ገልጸዋል። በቴህራንና በዋሽንግተን መካከል በአሁኑ ወቅት በቀጥታ የሚደረግ ንግግር የለም ያለው የሮይተርስ ዘገባ ሀገራቱ መልእክተኞቻቸውን በአሸማጋይ ሀገራት አማካኝነት እየተለዋወጡ እንደሚገኙም ተጠቅሷል። በዓለም አቀፍ ደረጃ 20 በመቶ የነዳጅና የተፈጥሮ ጋዝ በሚተላለፍበት ስልታዊ የሆርሙዝ መስመር መዘጋቱ በዓለም የኃይል አቅርቦትና ገበያ ላይ ከፍተኛ ስጋት ደቅኗል። የሮማ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በአስቸጋሪ ሁኔታ ውስጥ ለሚገኙ ሱዳናውያን የሰብአዊ እርዳታ የሚያልፍባቸው መስመሮች በአስቸኳይ እንዲከፈቱ ጥሪ አቀረቡ። ርዕሰ ሊቃነ ጳጳሳት ሊዮ በቅርብ ሳምንታት በኤሎቦይድ ከተማ ድሮን የደረሱ ጥቃቶች የተከሰተውን አሳዛኝ ሁኔታ በስጋት እየተከታተሉ እንደሚገኙ ተናግረዋል። ጳጳሱ ዛሬ ከሰንበት የጸሎት ስነስርዓት በኋላ ባደረጉት ንግግር ባለሥልጣናት የእርዳታ መስመሮችን እንዲከፍቱና ዓለም አቀፍ የማኅበረሰብ የተኩስ ማቆም ጥረቶችን እንዲደግፍ ጠይቀዋል። በተጨማሪም መከራ የሚቀበሉ ወገኖች እንዲጸኑ፣ የጥቃት አድራሾች ልብ እንዲለወጥና ሰላም እንዲወርድ እጸልያለሁ ብለዋል። የተባበሩት መንግስታት ድርጅት ሁለቱ ሱዳናውያን ተፋላሚዎች ብርቱ ውጊያ ሲያደርጉባት በነበረው በኤሎቦይድ እየደረሰ ያለው ሰብአዊ ጥፋት አስከፊ ደረጃ ላይ መድረሱን በመግለጽ የቀይ መስመር ተላልፈዋል ሲል አስጠንቅቋል። ከጎርጎርሳውያኑ 2023 ጀምሮ በሱዳን ብሔራዊ ጦርና በፈጥኖ ደራሹ ኃይል መካከል እየተካሄደ ባለው ጦርነት በአስር ሺዎች የሚቆጠሩ ሰዎች ሲገደሉ፣ በሚሊዮኖች የሚቆጠሩ ሰዎች ተፈናቅለዋል። በመላ ሀገሪቱ ሚሊዮኖች ለረሃብ በማጋለጥም ብርቱ የሰብአዊ ቀውስ እንዲፈጠር ምክንያት ሆኗል። ይህ ዶች ቬለ ነው። አሜሪካ ኦሪገን እያስተናገደች ባለው 21ኛው የዓለም ከ20 ዓመት በታች የአትሌቲክስ ሻምፒዮና ኢትዮጵያ ሶስተኛ ደረጃ ላይ ተቀመጠች። ዛሬ ምሽት ፍጻሜውን በሚያገኘው ውድድሩ ኢትዮጵያውያን አትሌቶች ተጨማሪ ሜዳሊያ ካገኙ ደረጃቸው ሊሻሻል እንደሚችል ይጠበቃል። ከ147 ሀገራት የተውጣጡ ከ1800 በላይ አትሌቶች ያሳተፈው ሻምፒዮናው ኢትዮጵያ እስካሁን በሴቶች በ3000 መሰናክልና በ3000 ሜትር የሩጫ ውድድሮች የወርቅ ሜዳሊያዎችን አሸንፋለች። በተጨማሪም በተመሳሳይ ርቀቶች 3 የብርና 1 የነሐስ ሜዳሊያ አሸንፋለች። 35 ሀገራት ብቻ በደረጃ ሰንጠረዥ ውስጥ መግባት የቻሉበት ውድድሩ ኢትዮጵያ እስካሁን 6 ሜዳሊያዎችን በመሰብሰብ ከአሜሪካና ጣሊያን ቀጥሎ ሶስተኛ ደረጃ ላይ ተቀምጣለች። በውድድሩ አሜሪካ በ8 ወርቅ፣ 6 የብርና 4 የነሐስ በድምሩ በ18 ሜዳሊያዎች ቀዳሚ ናት። ጣሊያን በ3 ወርቅና 2 ነሐስ በድምሩ 5 ሜዳሊያዎችን በመሰብሰብ ሁለተኛ ደረጃ ላይ ትገኛለች። ይህ ዶች ቬለ ነው። አድማጮች፣ ዜናውን ለማብቃት ርዕሶቹን አንድ ሀፍታ ላስታውሳችሁም። የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም የኢትዮጵያ የፌዴራል መንግስቱና የክልል መሪዎች እውነተኛ የፖለቲካ መፍትሄ እንዲሹ ጥሪ አቀረቡም። በኢራን የሚደገፉት የየመን ሁቲ አማጽያን በሳውዲ አረቢያ የቀይ ባህር ዳርቻ በሚገኘው የጂዛን አራምኮ የነዳጅ ማጣሪያ ላይ የድሮን ጥቃት ማድረሳቸውን አስታወቁ። ኢራን በሆርሙዝ የባህር ሰርጥ መተላለፊያ ጉዳይ ላይ ከአማን ጋር ስታደርግ የነበረው ድርድር ወደ መጨረሻው ምዕራፍ መቃረቡን አስታወቀች። የሮማ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በአስቸጋሪ ሁኔታ ውስጥ ለሚገኙ ሱዳናውያን የሰብአዊ እርዳታ የሚተላለፍባቸው መስመሮች በአስቸኳይ እንዲከፈቱ ጥሪ አቀረቡም። አሜሪካ ኦሪገን እያስተናገደች ባለው 21ኛው የዓለም ከ20 ዓመት በታች አትሌቲክስ ሻምፒዮና ኢትዮጵያ ሶስተኛ ደረጃ ላይ ተቀምጣለች። ዜናው በዚሁ አበቃ። ጤና ይስጥልኝ።
1: ለዓለም ዋና ዋና ዜናው ታምራት ዲንሳን አመሰግናለሁ። አድማጮች በመከታተል ላይ የምትገኙት ከዶች በለ ራዲዮ የለተ ሁድ ስርጭታችንን ነው። አሁን በሙዚቃ ፋታውስደን ተመልሰን እንገናኛለን።

0: አድማጮች፣ ቀጥሎ የሚቀርበው ሳምንታዊ የንዋይ ዝግጅት ነው። የዛሬው ዝግጅት የሰሜን ኢትዮጵያ ውጥረትና የተፈናቃዮች ብርቱ ስጋት በሚል የተዘጋጀ ነው። ማንተካፍቶ ስለሺ አራት እንግዶችን በመጋበዝ ውይይቱን እንደሚከተለው አዘጋጅቶታል። ከዝግጅቱ ጋር መልካም ቆይታ።
1: ንዋይ
2: ጤና ይስጥልኝ አድማጮች፣ እንደምንሰንብታችኋል። ባለፈው ሳምንት ቅዳሜ ሐምሌ 25 ቀን 2018 ዓ.ም ምረት የህዋትና የኢትዮጵያ መንግስት ወታደሮች ሸረሪና ውስጥ ውጊያ ገጥመው እንደነበር ተዘግቧል። ውጊያውን ሸሽተው በመቶዎች የሚቆጠሩ ሰዎች ወደ ሱዳን መግባታቸው ተዘግቧል። በውጊያው ስለተገደሉና ስለቆሰሉ ሰዎች የሚወጡ ተቃራኒ ዘገቦች አሁንም እንደቀጠሉ ነው። ከቅዳሜው ውጊያ ከወራት በፊት ጀምሮ ለጦርነት የሚደረገውን ዝግጅትና አስገዳጅ ወታደራዊ ምልመላ በመሸሽ ወደ ቆቦ ከተማ የሚገቡ ተፈናቃዮች ቁጥር እጅግ እየጨመረ ነው። ከሶስት ሳምንት በፊት የሰሜን ወሎ ዞን የአደጋ ስጋትና ስራ አመራር ኮሚሽን ተጠሪ ጽህፈት ቤት በቆቦ ከተማ ብቻ የተፈናቃይ ቁጥር ከ73,000 በላይ መሆኑን ገልጦ ነበር። በአሁኑ ወቅት ግን የተፈናቃዩ ቁጥር እጅግ ጨምሮ ከ100,000 በላይ ማለፉን የተፈናቃዮች ተወካዮች እየተናገሩ ነው። በእንቅርት ላይ ጆሮ ደግፍ እንዲሉ አሁን ደግሞ በሰሜኑ ኢትዮጵያ የመንግስትና ሌሎች ኃይላት ጦር እንቅስቃሴ ማየሉ የሚፈናቀለውን ሰው ቁጥር ይበልጥ እንዳያባብሰው አስግቷል። ፍጥጫው ካየለበት አላማጣ ከሚሸሸውና ቆቦ ከተማ ከሚጎርፈው ተፈናቃይ ባሻገር በኢትዮጵያ የተለያዩ አካባቢዎች የሚገኙ የአገር ውስጥ ተፈናቃዮችም በያሉበት በአስቸጋሪ ሁኔታ ኑሮን እንደሚገፉ ይናገራሉ። የክረምቱ ብርቱ ንፋስና ዝናብ ያስከተለው ጎርፍ ወትሮም መናኛ የነበሩ መጠለያዎቻቸውን ያወደሙባቸው ተፈናቃዮች ከመጠለያው ባሻገር በምግብ እርዳታ እጦት መቸገራቸውንም በመግለጥ እያማረሩ ነው። ከተፈጥሮ አደጋው ባሻገር አሁን ደግሞ የጦርነት ነጋሪት ጉሰማ ያጠቃላይ ማህበረሰቡን ብሎም የተፈናቃዩን ሕይወት እንዳያመሳቅለው በእጅጉ አስግቷል። በሰሜን ኢትዮጵያ ግጭትና ጦርነት ሊከሰት ይችላል በሚል ለሚጎርፈው ተፈናቃይ በአስቸጋሪ የኑሮ ሁኔታ ላይ ምን ሊደረግ ይገባል? የዛሬው እንወያይ መሰናዶ አብይ ትኩረት ነው። በውይይቱ አራት እንግዶች ተሳትፏል። እንግዶቻችን ራሳቸውን ያስተዋውቃሉ። ሙሉ ስማችሁና የስራ ድርሻችሁን ዶክተር ስን ከእርሶ ልጀምር።
3: በጣም አመሰግናለሁ። ይህም ተፈራ እባላለሁ። የሴታዊት ንቅናቄ መስራችና ኃላፊ ነኝ።
2: እሺ፣ አቶ መስፍን።
4: እኔ መስፍን አማን እባላለሁ። ሆላንድ ለመኖረው ፖለቲካ ተንታኝ ነኝ። የኢትዮጵያን ፖለቲካ፣ አፍሪካ ቀንድ ፖለቲካ እንከታተላለሁ። በተለያዩ መገናኛ ብዙሃን አስተያየት እሰጣለሁ።
2: እሺ፣ አቶ መንግስቱ።
5: አመሰግናለሁ። መንግስቱ ዘገዬ እባላለሁ። ጠበቃና የህግ አማካሪ ሲሆን በቋሚነት የምኖረውም ዋና የጥብቅና ቢሮ የሚገኘው ደሴ ከተማ ነው። ይሄ ነው እንግዲህ ስለ ራሴ ባጭሩ ለመግለጽ።
2: እሺ፣ አቶ አለሙ።
6: አለሙ ይመር እባላለሁ። የሰሜን ወሎ ዞን አደጋ ስጋት
2: እሺ።
5: አመሰግናለሁ። መንግስቱ ዘገዬ እባላለሁ። ጠበቃና የህግ አማካሪ ሲሆን በቋሚነት የምኖረውም ዋና የጥብቅና ቢሮ የሚገኘው ደሴ ከተማ ነው። ይሄ ነው እንግዲህ ስለ ራሴ ባጭሩ ለመግለጽ።
2: እሺ፣ አቶ አለሙ።
7: አለሙ ይመር እባላለሁ። የሰሜን ወሎ ዞን አደጋ ስጋት
2: እሺ። እንግዶቻችን በውይይቱ ተሳታፊ ለመሆን ፈቃደኛ በመሆናችሁ በዶቼቬሌና በራሴ ስም ከልብ አመሰግናለሁ። አቶ መንግስቱ፣ ተፈናቃዮች በተፈጥሯዊና ሰው ሰራሽ አደጋዎች ብርቱ ፈተና እንደተደቀነባቸው እየተናገሩ ነው። ባለፈው ቅዳሜ በተለይ ሸረሪን አካባቢ የሆነው አይነት ግጭት ወይ ጦርነት ሊቀጥል ይችላል የሚል ስጋት በያለበት አጭሯል። የተፈናቃዮችን ስጋት እንዴት ይታያል? ተፈናቃዮች አሁን ያሉበት ሁኔታ?
5: አመሰግናለሁ። የስደተኞች ጉዳይ በተለይ አሁን ካነሳው ጥያቄ አንጻር የሸረሪናው ነገር መከሰቱ በክልሉ ለሚኖር ማህበረሰቦች ስጋት ሆኗል የሚለው አተያይ በሁለት መልክ መንገድ ነው የማየው። አንደኛ ኦልሬዲ ባለፉት 5 ዓመታት በተለያዩ የፖለቲካ ግጭቶች፣ በተፈጥሮ ችግር በተለይ ደግሞ ከትግራይ ክልልና ከፌዴራል መንግስቱ ጦርነት ጋር በተያያዘ የተፈናቀሉ እንዲሁም ከማንነት ጥያቄ ጋር የተያያዘ ምክንያቱም እኔ ወሎ ስለምኖር ራያ አካባቢ የማንነት ጥያቄ አለ። ሁለቱ ክልሎች ግብ ግብ የሚገጥሙባቸው ቦታዎች አሉ። እነዛም በተመለከተ ወደ ራያ ቆቦ ተፈናቅለው የመጡ ጃራም አካባቢ የሚገኙ ስደተኞች እንዳሉ ይታወቃል። እነሱ አሁን እየመጣ ያለው ጦርነት ከባድ ስጋት ይፈጥርባቸዋል። ምክንያቱም ለፍተው ተርተው ወግ ማድረግ አይተው ሀብት አፍርተው ከነበረበት ስፍራ ተፈናቅለው ከመጡ በኋላ አነሰም አደገም የተሻለ ቀን ይመጣል ብለው በመጠለያ ውስጥ የሚኖሩት ማህበረሰቦች እንደገና ይሄ ጦርነት ይዞባቸው የሚመጣውን ስጋት መገመት አያዳግትም። በሁለተኛ ደረጃ ግን ማለት ነው ምን ዘነጋው ነገር ያለ ይመስለኛል። ጦርነትና ግጭቶች እስካሉ ድረስ አጣይነት ያለው ስደት አለ። ባለፈው በነበረው የትግራይና የፌደራል መንግስቱ ግጭት ወቅት የቆቦ ሰው ቆቦ ታጣቂ ሲገባ ወደ ወልዲያ ተሰደደ። የወልዲያ ሰው ወልዲያ ሲገቡበት ወደ ደሴ ተሰደደ። የደሴ ሰው ደሴ ሲገቡ ወደ ደብረ ብርሃን ሄደ። አጣይነት ያለው ስደት በጣም ብዙ ሰው የተጎዳበት፣ ቤተሰብ የፈረሰበት፣ ስነልቦናዊና አካላዊ ጉዳት ሁሉ የደረሰበት ስደት ነው የተከሰተው። ስለዚህ ይህ የሚመጣው ጦርነት ወይም ግጭት የግድ በመጠለያ ካምፕ ከተለያየ አካባቢ ተፈናቅለው የመጡ ማህበረሰቦች ብቻ ሳይሆን በሰላም የሚኖረውንም ማህበረሰብ ከፍተኛ ስጋት ላይ የሚጥል ችግር ነው ብዬ ነው የማስበው። ስለዚህ ማህበረሰቡ አሁን ባለበት ደረጃ የባለፈው ጦርነት፣ የባለፈውን መከራ፣ የባለፈውን ግጭት ማየትም መስማት የማይፈልግ ምክንያቱም ከደረሰበት መከራ አንጻር ማለት ነው። ስለዚህ አሁን እንዳልከው የሸረሪናው መጀመር በሌሎቹም አቅጣጫዎች በአማራ ክልል ባሉ አቅጣጫዎች የሚቀጥል ከሆነ ምክንያቱም ምንም ሊሆን ይችላል ፎር ዛት ማተር እኔ እያወራ ያለሁት ግን ስደተኞች የከፋ መከራ እንዲያውም አዲስ ስደተኞችን የምናዋልድበት ችግር ነው ብዬ አስባለሁ።
2: እሺ፣ ጥሩ። አቶ አለሙ እንዴት ይታያል የተፈናቃዮች አሁን ያሉበት ሁኔታ?
6: እሺ፣ አመሰግናለሁ። አጠቃላይ እንደ ሰሜን ወሎ ዞን ያሉ ተፈናቃዮች 29,569 ተፈናቃዮች አሉ። እንዲሁም እነዚህ ተፈናቃዮች በውስጥ ኮሚኒቲ እና በካምፕ ውስጥ ነው ያሉት። በውስጥ ኮሚኒቲ ማህበረሰቡ ውስጥ ወደ 24,080 የሚሆን ማህበረሰቡ የተበተነ ማለት ነው። በካምፕ ውስጥ ደግሞ 97 ተፈናቃዮች አሉ። እንግዲህ እነዚህ ተፈናቃዮች በመርሳ ከተማ ይሰማል።
2: ትንሽ የመቆራረጥ ነገር አለው። አሁን ይሰማል?
6: በካምፕ ውስጥ ያሉ ተፈናቃዮች መርሳ ከተማ፣ ወልዲያ ከተማ፣ እንደዚሁም ራያ ቆቦ አሏሪ አካባቢና ደግሞ ከፍተኛ ቁጥር ያለው ተፈናቃይ ያለው ጃራ ላይ ናቸው ያሉ። እንግዲህ እነዚህ ተፈናቃዮች አሁን ባለው እስካሁን ድረስ በነበረው ሂደት በመንግስትና መንግስታዊ ባልሆኑ ድርጅቶች ድጋፍ እየተደረገላቸው ቆይቷል። ተፈናቃዮቹ እያነሱ ያለ ጥያቄዎች አሉ። በእርዳታ ብቻ ሳይሆን መልሶ የመቋቋሙ ስራ መሰራት አለበት፣ ይህ በመሰለበት አካባቢ መመለስ አለበት የሚል የተደጋጋሚ ጥያቄዎች አሉ። እነዚህ ተደጋጋሚ ጥያቄዎችን ለመመለስ እንደዞን የጀመርናቸው ነገሮች አሉ። እንደ ክልልም ሀገርም የተጀመሩ ነገሮች ይህን ተፈናቃዮች ወደ መጡበት አካባቢ ለመመለስ ወደ 69 የሚሆኑ ተፈናቃዮችን ወደ መጡበት አካባቢ 2015 ላይ ለመመለስ ጅምር ነገር ነበረ። ወደዚህ አማራ ክልልና የኦሮሚያ ክልል በበላይነት የሚያስተባበረው የፌዴራል አደጋ ስጋት በበላይነት ይዞ እያስተባበረ የመመለሱ ስራ ተሞክሮ ነበር። ከዛ በኋላ ግን ከበዚ አካባቢ ያሉ ግጭቶች ሱ መሰረት ተደርጎ አሁን ባለው ሁኔታ እነዚህ ተፈናቃዮች ባሉበት የመቆየት ስራና የሚያስፈልጋቸው ድጋፎች እየቀረቡላቸው አሁን ባሉበት ሁሉ ይሁን አቅጣጫ ወረደ ያን መሰረት አድርገ ነው። እስካሁን ድረስ እንደኛ ዞን በተለይ ሆስት ኮሚኒቲ ያሉ ተፈናቃዮች ተከታታይ ድነት ባለው መልኩ የዕለት እርዳታ ከማቅረብ አንጻር ውስንነቶች አሉ። በመንግስት ተፈናቃዮቹ በነገራችን ላይ ትንሽ መኖሪያ መጠለያ ጋር ተያይዞ በመንግስትና ስታይ ባሉ ድርጅቶች የተሰሩ ስራዎች አሉ። ይህን አሁን እንዲሆን ከክረቤቱን ተጠቅሞ ከፍተኛ የሆነ ችግር ያለባቸው ካምፖች አሉ። በተለይ ወልዳያ ላይ እንደዚህም መርሳ ከተማ ላይ ያሉ ምራብ ላይ ያሉ ተፈናቃዮች ካምፕ የሞላው ሁሉ ተፈናቃይ አድሬስ ማድረግ የተቻለበት ሁኔታ አይደለም ያለ እሱን አሁን ከፍተኛ ችግር ልገጠመ ያለ። ሁለተኛ ሶስት ኮሚኒቲ ውስጥ ያሉ ተፈናቃዮች ተከታታይነት ባለው መልኩ ድጋፍ ከመቅረብ አንጻር ውስንነቶች አሉ። መቆራረጣል ቢያንስ በሁለት ወር ነው አሁን ለት እርዳታ እየቀረበ ያለው። ይህ በሙሉ ደግሞ የሰጣቸው በግለሰብ ደረጃ 15 ኪሎ ነው አሁን እየቀረበላቸው ያለው። ያንን እንኳን ለሁለቱ ለሶስት ወረቀቶ ለአንድ ወር ሊያደርሳቸው ስለማይችል እነዚህ ነገሮች የሚያነሳቸው ጥያቄዎች አሉ። እነሱን ለመፍታት በዚህ እንደዚህ የተሞከሩ ነገሮች አሉ፣ ግን ዘላቂ ይገባል ለመልጉ መፍታት አልቻለም።
2: እሺ ዶክተር ስን ውጥረት ካለበት አካባቢም ሆነ በሌሎች አካባቢዎች የተፈናቃዮች ወቅታዊ ሁኔታ ምን ይመስላል?
8: አዎ
3: ከባድ ነው። ይሄንን በዚህ ጊዜ ውይይት መነሳቱ በጣም ደስ ብሎኛል። ምክንያቱም አሁን ያ ግጭት ሊጀመር ያሉባቸው አካባቢዎች ሰንሰራም ትግራይ ያን ፕሮግራም ነበረን፣ ግን ትንሽ ቆይቷል ከጨረስነው አዲግራት አካባቢ። እኛ የምንሰራው አሁን የአማራ ክልል ሆኖ ትንሽ ደቡብ የሆነ ነው እና አክቲቭ የሆነ ግጭት አሁን በዚህ ጊዜ የለም። ግን የሚያሳስበኝ ምንድን ነው፣ የበለጠ ግጭት በመጣ ቁጥር የበለጠ ቁጥር ተፈናቃይ ባለ ጊዜ ተፈናቅለው የቆዱትንም ደግሞ እንረሳ ነው። ምክንያቱም እንደዚህም ሆኖ እየደረስንላቸው አይደለም። መንግስት በጀት ያደረገው በፌደራል መንግስት በጀት የተደረገ የተወሰነ መጠን አለ ምግብ የሚሰጣቸው፣ ግን እሱ አንዳንዴ አራት ወር አምስት ወር ቆይቶ የሚደርስበት ጊዜ አለ። ግጭት ሳይኖር ነው ምላችሁ። አሁን እንግዲህ ሰላማዊ ካል ነው አሁን ያለንበት፣ እንግዲህ እነሱ ያሉበት ማለት ነው። የሰሜኑ ግጭት እነሱ ጋር ገና እየደረሰ ስላልሆነ ብዙም ወሬውም የለም፣ ግን ረሀብ አለ። በጣም ከፍተኛ ችግር ላይ ናቸው።
2: ክረምቱም አለ
3: እኛ ምንሰራ
2: ተፈጥሯል።
3: ክረምቱ በጣም በጣም ከባድ ነው። ሶስት ካምፕ ላይ ነው እኛ ሰርተን የምናውቀው። እንግዲህ አምስተኛ አመታቸው ነው በተፈናቀሉ እነዚህ ሰዎች። ግን ሁለት ነገር ማለት የምፈልገው አንደኛ የመረሳት ነገር አለ። በቃ ቆይተዋል እና እርዳታም ቢኖር አዲስ ለሚመጣ ተፈናቃይ ነው ብዙ ጊዜ ያለው። ግን መርሳት የሌለብን አሁን የምንሰራቸው አካባቢዎች እንግዲህ በአጋጣሚ ሆን ብለን አይደለም እነዚህ አካባቢዎች ግን የሄድ ነው። ግን ያሉበት አካባቢ የሚመጡ ተፈናቅለው የሚመጡት እነሱ አብዛኞቹ ኤትኒክ አማራ ናቸው። ተፈናቅለው የሚመጡት ከኦሮሚያ ነው እና ከኦሮሚያ ያለው መፈናቀል ጊዜ እንደ ቆመ ተደርጎ ነው ሲወራ የምንሰማው። በሚዲያ የዛሬ አምስት አመት ስድስት አመት በጣም ጮክ ብሎ ይወራ ነበረ። አሁን ግን እኛ የምንሰራባቸው ካምፖች ላይ እንደ አዲስ ዌቭ እየመጣ ነው። የመጨረሻ ተፈናቃዮች ያገኘ ነው አሁን መጋቢት ላይ ተፈናቀሉ ናቸው። ስለዚህ ይህኛው ግጭት እዚህም አልቆመም ማለት ነው። ግጭት ደግሞ ሳይሆን ግጭት ማለት ያው ሁለት ቅን አቅም ያለው አካል ሲጎዳዳ ነው። ይሄ ግን በአብዛኛው ምንም ያልታጠቁ ንጹሀን ሲቪሊያን ወንዶች፣ ሴቶች፣ አረጋውያን፣ በጣም ህጻናት የእውነት በጣም ከባድ ጉዳቶች እየሰማን ያለ ነው። አሁን የመጨረሻ ለምሳሌ የዛሬ ሁለት ከሶስት አመት በፊት ያገኘናት አንድ ህጻን አምስት አመቷ ነው። ተደፍራ ነው የመጣችው እዛ ባሉ በታጣቂ ሀይላት እና አያቷ ናቸው ይዘዋት የመጡት ወደዚህ ቦታ። አባቷም እናቷም ተገድለዋል። ስለዚህ የቆየ ነገር አድርገን እያሰብን ከሆነ ስህተት ነው እና እኔ እንግዲህ ሁሉንም ማየት እኩል ይከብዳል። ይገባኛል የሰሜኑ የበለጠ አሳሳቢ ነው ብለን ልናስብ እንችላለን። ምክንያቱም ዛሬ ነገ ሊጀመር ይችላል የሚል ጦርነት ለሁላችንም በጣም ይከፋል። እንደገና አዲስ ተፈናቃዮች ከቆቦ ከምንም እንዳሉ ሰማለ። እኛ እዛ አካባቢ ያለንም ግን እንዴት ነው ሁሉንም አመዛዝነን የምናየው ማለት በጣም ከባድ ነው። ዋናው እንግዲህ በተበሳጣጠረ ቦታ ላይ ግን የተፈናቀን ችግሮች እየቀጠለ ነው፣ መልኩን እየቀየረ ነው ብዬ ነው አጠቃላይ ላቀርበው የምችለው።
2: በጣም ጥሩ አቶ መስፍን፣ ቀደም ሲል የተጠቀሱ መሰል ግጭቶች፣ ተፈጥሯዊም ይሁን የሰው ሰራሽ ችግሮች በአጠቃላይ የተፈናቃዮችን ወቅታዊ ሁኔታ ምን ያህል ሊያባብሱ ይችላሉ? አሁን ያለውን ሁኔታ ከማየት አንጻር።
8: አይ ከዛ በፊት እዚህ አሁን አንተ ጋር ከመምጣት በፊት የሆነ ዳታ እያየሁ ነበር እና የኢንተርናሽናል ዲስፕሌስመንት ሞኒተሪንግ ሴንተር የሚባል ዓለም አቀፍ ተቋም ነው የዩኤን አንድ ነው እና በዓለም ላይ በተለይ በውስጥ ተፈናቃዮች ቁጥር የሀገሮች ደረጃ ሳይ ኢትዮጵያ አራተኛ ደረጃ ላይ ነው የምትገኘው እና በሱዳን ነው አንደኛ 11 ሚሊዮን፣ ሲሪያ ነው ሁለተኛ 6 ነጥብ ምናምን፣ ሶስተኛው ኮንጎ ዲሞክራቲክ ሪፐብሊክ፣ ኢትዮጵያ አራተኛ ደረጃ ላይ። ያ ማለት
2: ከዓለም ማለት ነው ከመለዋል
8: ከዓለም ላይ ነው እኮ። በጣም ኮስል ኮ ነው ብ በጣም ሲሪየስ የሆነ ነገር ነው። እንዲህ እንትን አይደለም ይሄ አሁን እንደ ቀላል ነገር የምታየው ነገር፣ በጣም ትልቅ ቀውስ ነው። ከዓለም በአራተኛ ደረጃ በውስጥ ተፈናቃይ ቁጥር ኢትዮጵያ 4.5 ሚሊዮን ኢትዮጵያውያን በይፋ ተመዝግቦ የውስጥ ተፈናቃይ ተብሎ የተመዘገቡበት ሀገር ነው ያለው። እንግዲህ ብዙ ነገሮች መዘዞች ይዞ ነው የሚመጣው። ማለት መፈናቀላቸው ብቻ ሳይሆን በመፈናቀላቸው ለምሳሌ ገበሬዎች ከነበሩ ከመሬታቸው በመፈናቀላቸው በግብርናው ላይ የሚያስከትለው እንትን፣ በመንግስት ግብር ላይ የሚያስከትለው እንትን። ያ ብቻ አይደለም፣ አዲስ በሚሰፍሩበት አካባቢና በሚሰፍሩበት በተቀባዩ ማህበረሰብ ውስጥ የሚፈጥሩት ደግሞ አዲስ ጫና አለ እና 4.5 ሚሊዮን ዝም ብለህ ስታስበው የአንዳንድ ሀገሮች ህዝብ እኮ ነው፣ ሙሉ ህዝብ ነው በነገራችን ላይ። እና ትልቅ ቀውስ ነው ይሄ የምልህ። አሁን ይሄ ኢትዮጵያን ጥሎ የሚሄደውን ደግሞ ስደተኛ አያካትትም። ስለዚህ ይሄ ኢትዮጵያ ውስጥ አሁን ቀውስ አለ ከተባለ በትልቅ ቀውስ ነው መነሳት ያለበት ይሄ ነው። በየጊዜው ደግሞ ምንድነው ችግሩ? እንትን ቁጥሩ ይጨምራል እንጂ አይቀንስም። የሚገርመው ነገር እሱ ነው። አሁን ቅድም ከዚህ በፊት የተናገረችው እህት ስትናገር ነበር አይደል? እንትኑ የተፈናቃይ ቁጥር ጀስት እየቀጠለ ነው ያለው፣ የሚቀንስ ነገር አይደለም። ምክንያቱም ለዚህ ምክንያት የሆኑት ነገሮች በዋነኝነት ያው ግጭት ነው፣ አለመረጋጋት ግጭት ነው። በኢትዮጵያ ውስጥ ኦልሞስት ዋና ዋና በሚባሉት በትግራይ፣ በአማራ፣ በኦሮሞ ክልሎች ያለው ግጭት በቃ ዞሮ ዞሮ እነዚህን የውስጥ ተፈናቃይ እንትን በማምረት በኩል ትልቅ አስተዋጽኦ አለ። ሁለተኛው ይሄ የአካባቢ ለውጥ አዲስ የመጣው የአካባቢ ለውጥ፣ የዝናብ እጥረት፣ ረሀብ የመሳሰሉት ነገሮች ችግሮች ነው። ሶስተኛው ይሄ ደግሞ አሁን ደግሞ በየአካባቢ የሚታዩ አነስተኛ የሚባሉ ፉክክሮች አሉ ለመሬት ለመሳሰሉት ነገሮች። እነዚህ ናቸው መንስኤዎቹ፣ ዋነኛ መንስኤዎቹ ማለት ነው። ኢትዮጵያ እንትን ግን የነገሩን ሲሪየስነት ለማየት ቁጥሩ በጣም አስደንጋጭ ነው።
2: በጣም
8: አሁን ስገባ ከመግባቴ በፊት የተወሰነ የራሴ ሪሰርች ለማድረግ ሞክሬ ቁጥሩን ሳየው ምንም እኮ በጣም ከባድ ነገር ነው።
2: ጥሩ
8: እና ይሄ ነው።
2: እሺ፣ አመሰግናለሁ አቶ መስፍን። አሁንም አማራ ክልል ከዚህ ቀደም በአብዛኛው ኦሮሚያ ክልል ውስጥ የሚደርስባቸውን ጥቃት የሸሹ በርካታ ተፈናቃዮችን እያስተናገደ ነው። አሁን ደግሞ የተፈናቃዮች ቁጥር እየጨመረ ነው። የቆቦና የአካባቢውን ስላለው ችግር እስኪ ግለጡልን አቶ መንግስቱ።
5: እሺ፣ አመሰግናለሁ። የሚገርመው ነገር በመጀመሪያ አካባቢ ከወለጋ ተፈናቅለው ሀራ ከተማ ሰሜን ወሎ ወልዲያ አጠገብ በምትገኘው ሀራ ከተማ እና ሀራ ሀሮ የሚባል ደግሞ ሀብሩ ወረዳ ላይ የሚገኙ ጣቢያዎች በወቅቱ ሰናይ ምግባር ለመፈጸም ወይም እርዳታ ለማድረስ ከጓደኞቼ ጋር ሄጄ ተፈናቃዮቹን በአካል አግኝቻቸው ነበር የዛሬ 5-6 ዓመት። ያኔ በቃ ምንም ጥያቄ የለውም፣ ከወለጋ የተፈናቀሉት በማንነታቸው አማራ በመሆናቸው ምክንያቱ ያና ያ ብቻ መሆኑን ከመግለጻቸው ባሻገር እነዚህ ስደተኞች በ1977 ዓ.ም ወሎ ላይ በተከሰተው ሰው ሰራሽ ድርቅ ምክንያት ወደ ወለጋ ሄደው ቤተሰብ የመሰረቱ ሀብት ያፈሩ በአካባቢው የተፈሩ የተከበሩ ከማህበረሰቡ ጋር ጥሩ መስተጋብር የነበራቸው ነገር ግን ዘመን ባስነሳቸው ታጣቂዎች ግፍ እንደደረሰባቸው የሞት ትራፊዎች ነን ብለው ነው የነገሩኝ። ለእኔ እዚህ ዛሬ የምታዩን የሞት ትራፊዎች ነን፣ በተአምር ወይ በሆነ ነገር ከሞት የተረፍን ነን፣ የተጠቃነው በማንነታችን ነው። ስለዚህ ይህንን ልታውቁት ይገባል። እናንተ ዛሬ ዱቄትና ስንዴ አድርሳችሁ ልትሄዱ ትችላላችሁ። የሚያሳስበን ግን የልጆቻችን የነገ እጣ ፈንታ ነው ብለው እያለቀሱ ነው የሚናገሩት። በወቅቱ አብዛኞቹ ወጣቶች ናቸው ስደተኞች ሆነው ካምፕ ላይ የተጠለሉት። በወቅቱ የነበረው የአማራ ክልል መንግስት ምን አደረገላችሁ፣ ምን እያገዛችሁ ነው ስንላቸው የዕለት ዕለት ችግሮቻችንን እነዚህ ምግብ፣ መጠለያ መፍትሄ ሊሰጥ ይችላል፣ ነገር ግን ተመለሱ፣ አገሩ ሰላም ስለሆነ የጸጥታ ችግር ስለሌለ ወደ ወለጋ ተመለሱ፣ እዚያ ሂዳችሁ መብታችሁን ጠይቁ ነው የተባልነው። እንግዲህ ያ ወቅት ማለት እጅግ በጣም አስፈሪ ወለጋ ውስጥ ማለት የሰው ልጅ እንደ እንስሳ የሚታረድበት ጊዜ ነበር። ተመልሳችሁ ሂዱ ሲባሉ እነዚያ አብዛኞቹ ከ80% በላይ የሆኑ ወጣቶች ወለጋማ ተመልሰን ከምንሄድ የየመንና የሳውዲ በረሃ ይብላን ብለው በህገ ወጥ መንገድ በባህር ተጉዘው፣ ግማሹ እድሉ ገጥሞት አረብ ሀገር እየሰራ ይኖራል። አብዛኛው ግን በረሃ የበላው ባህር የበላው ትውልድ ነው ቀረ። ይሄ እጅግ በጣም አሳዘኝ፣ እጅግ በጣም አሳፋሪ፣ አንገት የሚያስደፋ ታሪካችን ነው። በሌላ በኩል ይሄ ከወለጋ የመጣው ተፈናቃይ ብቻም አይደለም። በራያ አካባቢ የማንነት ጥያቄ አለ፣ ይታወቃል። ይሄ ላለፉት 30-20 ዓመታት የሚቀነቀን አጀንዳ ነው። በዚያኛው በኩል ራያ የትግሬ ነው ብሎ የሚሟግት አለ፣ የአማራ ነው ብሎ የሚሟግት አለ፣ ራያ ነው የሚል አለ። በዚያኛው በኩል ራያ ነው የምትል ሰው ሂድና እዛው ራያ ቆቦህን እዛው ፈልግ እየተባለ በአካባቢ በነበሩ አስተዳዳሪዎች እየተገፋ ለስደት ተዳርጓል። አሁንም ድረስ ይህ ችግር እንደቀጠለ ነው። በነገራችን ላይ መንግስትን የሚጠበቅበትን ኃላፊነት በአግባቡ ተወጥቷል ብዬ አላምንም። ጥረት እየደረገ ነው፣ እየተለፋ ነው፣ ግን ተገቢ ነገር ተደርጓል ብዬ አላምንም። እኔ የህግ ባለሙያ ነኝ። አብዛኛው ነገር ማየት የምፈልገው ከህግ አንጻር ነው። ኢትዮጵያ ያጸደቀቻቸው የዓለም አቀፍ የስደተኞች መብት ጥበቃ ስምምነቶች አሉ። አፍሪካውያንም ማለት ነው የተስማሙበት ራሱን የቻለ ስምምነት አለ። ከእነዚህ መካከል አንዱ ማለት ስደተኞች በስደተኞች ጣቢያ ሲኖሩ በህይወት የመኖር መብታቸው መጠበቅ አለበት ይላል። ነገር ግን ስደተኞች ሆነው ስደተኛ መጠለያ ጣቢያ ላይ ተቀምጠው በታጣቂዎች የተገደሉ ምስኪን ኢትዮጵያውያን አሉ። ስደተኞች ማለት ነው በመጠለያ ጣቢያ ብቻ እንዲበሉና እንዲጠጡ መደረግ ብቻ አይደለም ያለበት። ሰብአዊ መብት በህገ መንግስቱ የተቀመጠላቸው መብት ሊከበርላቸው ይገባል። ይህ አብዛኛው አልተደረገላቸው። እዛው መጠለያ ላይ ሆነው እየተገደሉ አሉ። ጃራ መጠለያ ይህን ስናገር ከሰሜን ወሎ የመጡትን ሰው መረጃው አላቸው ብዬ አስባለሁ። ከተፈናቀሉ በኋላ ሊደረግላቸው ሌላው ቀርቶ በህገ መንግስቱ ላይ የመንቀሳቀስ መብት አለው ማናቸውም ዜጋ። መጠለያ ካምፕ ከገቡ በኋላ ደብረ ብርሃን አካባቢ ያሉ ስደተኞች ማለት ነው ወደ ከተማ እንዳትሮ ተብሎ እኮ ገደብ ተጥሎባቸዋል። መታወቂያ ለማውጣት፣ ከቤተሰብ መረጃ ለመቀበል፣ አስፈላጊ የሆኑ ፍላጎቶቻቸውን ለማርካት ወደ ከተማ እንኳን ለመውጣት እንዳትወጡ ተብሎ እዛው በካምፕ ውስጥ ብቻ ታጭቀው እንዲቀመጡ የተደረገበት አግባብ አለ። ይህ ኢትዮጵያ ያጸደቀቻቸውን የሰብአዊ መብት ስምምነቶች የሚጥስ ነው። ችግሩ አሁንም እየቀጠለ ነው። ለችግሩ መባባስም ማለት ነው መንግስትም ማህበረሰቡም የሚዲያ አካላትም መወጣት ያለባቸውን ግዴታ አለመወጣታቸው ችግሩ እንዲባባስ አድርጎታል። ዋናው መሰረታዊ ግጭቱ መነሻ መሆኑ እንደጠበቀ ሆኖ ለማለት ነው።
2: በጣም ጥሩ። አቶ አለሙ እንግዲህ ሰምተዋል ሁሉም ያሉትን። እናንተስ ያላችሁ መረጃ ምን ይመስላል? የተባለውንም አድምጠዋል። አቶ አለሙ ድምጾት እየተናገሩ ነው?
9: አቤት አቤት፣ ይሰማል።
2: እሺ፣
9: ትንሽ ተቋርጦ ነበረ።
2: እሺ፣ አሁን ያሉትን ሰምተዋሉ እና እንደው ጠቅለል ለማድረግ ካልሰሙት፣ ከዚህ በፊትም የተፈናቀሉ በተለያዩ ምክንያቶች ተፈናቀሉ፣ ምንም ጥንቃቄና እንክብካቤ አልተደረገላቸውም፣ እየተባባሰ ነው፣ በተለያየ መንገድ የሚፈናቀሉ አሉ፣ በግጭት በተፈጥሯዊ ጉዳይ እንዲሁም በማንነትም እንደዚህ የሚፈናቀሉ አሉ እና የተፈናቃዮች ሁኔታ በተመለከተ እናንተ ያላችሁ መረጃ ምን ይመስላል? አሁን የቆቦና አካባቢውን ጨምሮ።
9: እሺ፣ አመሰግናለሁ። የተናገረው እንግዲህ ቃላቸው አንጻር የተወሰነ ነገር ለመጨመር ያክል ጦርነትና ግጭት ባለበት አካባቢ ኦልሬዲ ስደት ግዴታ አይጠፋም፣ ይኖራል። በዚህ አንጻር እንደ ሰሜን ወሎ ዞን ቅድም እንዳስቀመጥኩት ከሌሎች ክልሎች ብቻ የመጡ ተፈናቃዮች ተሆኑ በማንነታቸው ተፈናቅለው ከዚያ ተፈናቃዮች አሉ። አሁን ባለው ሁኔታ ወደ ስድስት ወር እየገባ ነው ተመቱ። እነዚህ ተፈናቃዮች አሁን ባለው ሁኔታ በነገራቸው ከለተባ ጉርስ አንጻር ከለምግብ አንጻር በመንግስቱ መንግስታዊ ባልሆኑ ድርጅቶች ጉዳት እየቀረበላቸው ይህን እንጂ እነዚህ የተፈናቀሉ ህብረተሰብ ወደ ሀገር መጣንበት አካባቢ መመለስ አለብን በማነታችን የሚበቃ ነው የሚል ከፍተኛ የሆነ ጥያቄዎችን እያነሱ ነው። እንደዚህ ደግሞ ጥያቄዎች ምላሽ ማለት ሳንሰጥን እኛ በየደረጃው ለአንድ አካል አሳውቀናል። ሮዲግን ቶሎ ፈጥኖ ምላሽ ከመስጠት አንጻር የሚቀሩ ነገሮች ካሉ ተፈናቀን ተደጋጋሚ እያነሳ ነው አካባቢ ላይ የሚለው ነገር ይያዝልን። ይህም ብለን አጠቃላይ ከተፈናቃይ እያዝ ጋር ተያይዞ አሁን ባለው ሁኔታ በነገራችን ላይ የእኛ ተቋምም ሌሎች የሚመለከታቸው ተቋሞች ስለሆነ ከሌሎች ክልሎች የመጡ ተፈናቃዮችን ሌሎ ክልሉ የተፈናቀሉትን ረዚ በአንድም በሌላም አሁን ባለው ሁኔታ እንደ ችግራቸው የአቅሙን ያህል መንግስት እየሰራ ያለበት ሁኔታ እንዳለ እንዲያዝ እንፈልጋለን። ይህምን እንጂ ሙሉ ለሙሉ የሚጠይቁት ጥያቄዎች ምላሽ አግኝቷል እንደሆነ ነገር ስሞን የሚቀሩ ነገሮች አሉ፣ ብዙ ክፍተቶች አሉ። ያቀርነው ርጭድ ግን መሰረታዊ ወደ ስራ ለመግባት የገጠሙ ችግሮች አሉ። ያው አካባቢያችን ላይ ያለውን የእርስ በርስ ጦርነት እንደዚሁም ከቲፒኤልኤፍ ጋር ተያይዞ ያሉ ጦርነቶች ትንሽ ሰሜኑ አካባቢ ላይ ጥሩ ኮንዲሽን አይደለም ያለው። ከዛ ጋር ተያይዞ ይህኛው ልቅ ከማስፈጠን ይልቅ ኦልሬዲ ጸጥታው ላይ የማተኮር ሁኔታዎች አሉ። ይህ የጸጥታ ሁኔታ መልክ ተያለ እነዚህ ተፈናቃዮች መልስ ለማቋቋም ወደ መጡበት አካባቢ ሰላም ባለበት አካባቢ ለመመለስ መንግስት የቅርብ አካል አድርጎ እየሰራ እንዳለ።
2: እሺ፣ ዶክተር ስህን እናንተስ በተለያዩ ቦታዎች ከተመለከታችኋቸው አንጻር የተፈናቃዮች ችግር በተለይ የሴቶችና ህጻናት እንዴት ይገለጣል? ቀደም ሲል በጣም አሳዛኝ የሆነ አጋጣሚን ነግረውናል። ተጨማሪም ካለ እስቲ ይግለጹልን።
10: አዎ፣ እኔ ቀኑን ሙሉ ጊዜ ሰጠኝም አንጫር ማውረድ

አሁን ለምሳሌ አንድ ምሳሌ ልስጣችሁና መታወቂያ ያስፈልግ ተደራጅቶ እንግዲህ ለመፈለግ ነገር ነው ይሄ። ምንም ገንዘብ ያላቸው ሰዎች አይደሉም፣ ግን አዋጥተው ያለውን ነገር እንደምንም ብለው ባህር ዳር ሄደው ጠይቀው ወዲያው ነው መታወቂያ እንዲወጣላቸው የተፈቀደው። ከዛ ውጭ ግን ምንም እርዳታ የማያገኙበት ጊዜ አለ እና መንግስት የቻለው ሁሉ እያደረገ ነው የሚለው ትንሽ ይከብዳል። ብዙ ጊዜ የሚባሉት ምንድን ነው የምግብ እርዳታ ይሁን እርዳታ አይደለም፣ ይሄ ኃላፊነት ነው አይደለም። ጠበቃውም እንደተናገሩት በህይወት የማቆየ ኃላፊነት ለመንግስት ነው እና ምግብ የሚመጣው ከፌደራል ስለሆነ ጠብቁ ይባላሉ። ምግብ ሲመጣ እኛ በአጋጣሚ ሁለት ሶስት ጊዜ እዛ እያለን ምግብ መጥቷል እና ብዙ ጊዜ እነሱ የሚሉት ያው የገጠር ሰዎችም ስለሆኑ እርሻ ላይ ራሳቸውም ስለሚኖሩ ሰዎች ስለነበሩ ይሄኛ ለአህያ በፊት ለአህዮቻችን የማንሰጠው ምግብ ነው ነው የሚሉት። በጣም የበሰበሰ የነቀዘ የተበላሸ ምግብ ነው የሚደርሳቸው። በአራት ወር አንዱ ሲደርሳቸው ነበር ያኔ በአይን ያየሁትን ነገር ነው የምነግራቸው። ስለዚህ ኃላፊነት እየተወጣ ነው የሚለው እውነት ለመናገር ይከብደኛል። ቅድም የክረምት እየገባ ነው ብለናል። አምስተኛ ክረምታቸው ነው ይሄ። ብዙዎቹ አሁ መጀመሪያ የመጡት ማለት ነው በመጀመሪያ ወይዘ የመጡት ጥቅምት ላይ ስለመጡ አሁን ጥቅምት ላይ ስድስተኛ አመት ይሆናል። ድንኳኖቹ ገና ሲመጡ የኔሲያር እና ዩኒሴፍ የሰጣቸው ድንኳኖች ናቸው። ተቀደው ብዙዎቹ ያፈሳሉ። በስንት አመት በስንት ልመና በስንት ለቅሶ ባለፈው አመት ከለጠፈላቸው ከላይ። እንደዛም ሆኖ እንግዲህ ዛፍታሳራቶች የምታውቁ ከሆነ ያ ብዙ ጊዜ ስለምናውቀው በቀን እኮ እኔ እንዘፈዘፋለሁ እዛ ቁጥር እና ስንት አራት ስንት ትልቅ ሰው እያለ እውነት ለማየት በጣም በሚከብድ ሁኔታ ነዘኖር ያሉት በቃ በጣም ቀን መዋል ይከብዳል ካምፖች ላይ። ስለዚህ አንደኛው አሁን እየተደረገ ያለው ነው ያሉበት ሁኔታ ነው። ሁለተኛ ግን የፍትህ ጥያቄ ነው። ዜጎች ላይ የደረሰው ደርሶባቸው የመጡት የሚለው ነገር ቅድም የተናገርኩት እንደ ምሳሌ ነበር እንጂ በጣም ብዙ ምሳሌዎች አሉ። ሰው ምንም ነገር ሳይደርስበት አይፈናቀልም። ያው ጎረቤቶቻቸው ሲታረዙ ስላዩ እኛ ላይ ደርሳ ብለው የተፈናቀሉ ሊሆን ይችላል። አብዛኛው ግን ቀጥታ ራሳቸው የተጎዱ ናቸው። አምስት ልጅ ስድስት ልጅ የሞቱባቸው መሞት ደግሞ ሁሉም በቃ በጥይት ቢያረግልን እያል ይጸልየናል ነው የሚሉት። መታረድ፣ ለአካል መጉደል፣ አይን መውጣት፣ እጅ እግር መቆረጥ በህይወት እያሉ ነው የምንላችሁ። ይህንን ልጆቻቸው ላይ ሲደርስ ባል ሚስቱ ላይ ሚስት ባል ላይ ሲደርስ ያሉ ሰዎችን ነው እኛ ለማገዝ ትንሽ ጥረት ያደረግ ነው። አስገድዶ መድፈርም ይደርሳል። እንዳንዳንድ አካባቢ ለምሳሌ በትግራይ ጦርነት ምግብ ከጦርነት በኋላ እዛ ስለነበር በዛ መጠን አልሰማንም፣ ግን ይደርሳል፣ እዚህም ይደርሳል። ስለዚህ ሁለት የተለያየ ከሰብአዊነቱ ጥያቄ ካየን አንደኛው የፍትህ ጥያቄ ነው፣ ሁለተኛው ደግሞ ምን ላይ አሁን ያሉበት ሁኔታ ነው። ምክንያቱም ሰው ምንም ነገር ይድረስበት ያለጠ የሚያስቀድመው እሺ አሁን ዛሬ ልጆች ምን ላብላ የሚለው ነው። ምን ላብላቸውም በቃ ተፋለው ወይ በ77 እንዲያልከራ ምን ነው የሚሉት ሰዎች ከሰርበው ነው ሄዱት። ብዙ ሰው ይሄን ታሪክ ይረሳል። በማንነት ጥላቻ እሱ ውስጥ መግባት እንግዲህ ፕሮግራምን አላማ ላይሆን ይችላል፣ ግን ረሀብን የሚያውቁ ከዛ ሰርተው ለፍተው የሚያድሩ ብዙ ነገር ያዩ ብዙ ነገር ያሳለፉ ሰዎች ነበሩ እና ወደ አካባቢያቸው መመለስ ይፈልጋሉ ያሉትን ከኔ በፊት የተናገሩት ተናጋሪ ከአክብሮት ጋር እኛ አካባቢ እኛ የምንሰራበት ቦታ ላይ አንመለስም ነው የሚሉት። እንኳን መልሱ እንዲሉ በጠመንጃ በግድ ነው እንዲመለሱ የተደረጉት ወደ ወለጋ እኛ ከምንሰራበት ካምፕ ሁለት ሶስት። ይሄ ደግሞ በጣም ዶኪመንቴሽን አለን። ተመልሰው ሲሄዱ ደግሞ እንኳን ተገድለዋል። የተገደሉ ሰዎች ስላሉ ሰርተው ሌሎቹ ተመለሱ። ሲመለሱ አንድ ሄዳችኋል ተብለው ስማቸው ከዝርዝር ስለወጣ ምግብ አያገኝም አሁን። ስለዚህ ወይ በጦርነት ይሞታሉ ወይ በረሃብ ይሞታሉ። ጎረቤቶቻቸው ምግብ ሲደርሳቸው እያሉ እና ስለዚህ የፖሊሲ ጥያቄ ነው ልክ ነው፣ የአቅም ጥያቄ ነው ልክ ነው፣ የፍትህ ጥያቄ ነው። እነዚህ ነገሮች ደግሞ ለመንግስት በጣም ጉልበት ያለው መንግስት ነው። በክልል ደረጃ ብቻ እንኳ ብናይ አሁን ስለ አማራ ክልል ብቻ ነው የማወራው፣ አሁን እዛ ስለሆነ የምንሰራው በክልል ደረጃ ራሱ በጣም ብዙ መፍትሄዎች በቀላሉ እንኳ ሊደረግ ይችላል። አንዱ ካምፕ ውስጥ ለምሳሌ ልንገራችሁ እና አዲስ የመጨረሻ ዌብ የመጡት 2000 ሰዎች በጣም ተጣቦ ስለነበር ካምፑ የገቡት ያላለቀ ፋብሪካ ውስጥ ነው እና የፋብሪካ ባለቤቱ መቶ ነበሯቸው ላይ ነገር ይታል

0: በስሜት አልጨርሰውም የገባችሁበት እና ሁሉ ጊዜ ይፈራሉ። ይሄ ነገር ተደርምሶ እንሞታለን። 2000 ሰው አንድ የፋብሪካ እንግዲህ ለፋብሪካ ተብሎ የተሰራ ገና ያላለቀ የካምፕ አስተዳዳሪዎች ምንችሉትን ሁሉ ይሞክራሉ። በጣም መቼስ እንደነሱ ማደንቀው ሰው የለም። እነሱም እንደነሱ ተፈናቃዮች ናቸው። የተለየ ትምህርት፣ የተለየ ምንም ደሞዝም አያገኙም። ግን በቃ ስለተመረጡ ስራቸውን አክብረው እየሰሩ ነው። ግን የሁሉ ሺህ ሰው ሲመጣባቸው እነሱስ ምን ማድረግ ይችላሉ? እንደምታውቁት ብዙ ጊዜ የወረዳ አስተዳደርን አይደለም እነሱ ተጠያቂ የሚያደርጉት፣ ከዛ ያለፈ ምላሽ ማግኘት እንደሚያስፈልጋቸው ስለሚያውቁ ነው። እዚህ ላይ ላቆመው ግን ብላችን ምን ነገር
1: ምችል ለመሰግናለሁ። እኔም በጣም አመሰግናለሁ። እንግዲህ አቶ መስፍን፣ የተፈናቃዮች ቁጥር አሁን እንደተባለው መንግስት የተቻለውን ሁሉ እያደረገ ነው በሚባልበት ወቅት አቶ አለሙ እንዳሉት የተፈናቃዮች ቁጥርም ችግራቸውም መጨመሩ ነው የሚነገረው። ምን ያመለክታል?
2: ያ መንግስት ማለት በዋነኝነት መንግስት እንደ መንግስት አንደኛ እነዚህ ሰዎች ዜጎች ናቸው እና በሚኖሩበት አካባቢ መፈናቀልም የለባቸው። እንዳይፈናቀሉ የማድረግ ስራ መስራት አለ። በጣም እንደው ከአቅም በላይ በሆነ ምክንያት ተፈጥሮ እንኳን ቢፈናቀሉ ደግሞ ተገቢውን ይሆናል ለአንድ መንግስት ለዜጎቹ ማድረግ የሚገባውን ነገር፣ ከዛም ካለፈ ደግሞ ዓለም አቀፍ ህግ የሚጠይቀው አሁን ቅድም ጠበቃው አቶ መንግስቱ ያነሱት ነገር አለ። ይሄ ካምፓላ ኮንቬንሽን አለ፣ የጄኔቫ ኮንቬንሽን አለ። የተፈናቃዮችን ደህንነት የተፈናቃዮችን ሁኔታ የሚጠብቅ እንትን ማሟላት የሚገባውን እንትን አለ። ያንን ነገር ማድረግ ይገባዋል መንግስት። እስካሁን እንደምናየው ያ ነገር እንዳልተሟላ ነው። በነገራችን ላይ እንደው በግል ያለው ነገር ልንገር፣ እኔ እዚህ የምኖረው አውሮፓ ነው እና በየቦታው ብትሄድ አሁን በየቤተ ክርስቲያኑ የአውሮፓ የአበሻ ዝግጅት ካለ ምናምን ለተፈናቃዮች የማይሰበሰብ እርዳታ አይነት የለም። በግል ማለት ነው። በጣም ብዙ አይነት ፎቶዎች ይወጣሉ፣ ብዙ አይነት እንትኖች ይመጣሉ። እንዲያውም አንዳንድ በግል ራሱ ስፖንሰር የምናደርጋቸው ቤተሰቦች አሉ። አሁን እኔም እንደዛ ደርሶኝ አንድ የማደርገው እንትን አለ። በጣም እንትን ነው ማለት እንደ ሰው ሌላውን ተው እንደ ኢትዮጵያዊ እንደ እንትን አይደለም፣ እንደ ሰው የሚያሳዝን ሁኔታ ነው ያለው እና ይሄ ለምንድን ነው የመጣው ለስታ መንግስት ስራውን ባለመስራቱ ነው። ቀላል እኮ ነው። መንግስት ይሄን ነገር በተገቢ ሁኔታ እነዚህን ሰዎች መጀመሪያ እንዳይፈናቀሉ ማድረግ ቢችል፣ ኦኬ አስቸጋሪ ሁኔታ ተፈጥሮ እንኳን ቢፈናቀሉ ደግሞ ተገቢውን የሆነ ጥበቃ ተገቢውን የሆነ አቅርቦት የሚያስፈልጋቸው ነገር ቢያደርግ አይ ቲንክ ብዙ ነገሮች እንትን ይላሉ። ግን አሁን የምናየው ነገር ከዛ በተቃራኒው በቅርብ አሁን ከራያ አካባቢ ቅድም አሁን ስለ ቁጥሩ መጨመር ስናወራ ነበር አይደል? ከራያ አካባቢ አሁን ወደ 90 ምናምን ሺህ ደርሰዋል። በቅርብ አሁን ባለፈው 1-2-3 ወር ውስጥ ጊዜ ውስጥ በተፈጠሩ ግጭቶች ማለት እና ይሄ ባለበት ሁኔታ እንግዲህ መጀመሪያ የምታደርገው ምንድን ነው? አንድ ነገር ሲሆን መጀመሪያ ደሙን ማስቆም የሚደማውን አካል ማስቆም ነው አይደል? መጀመሪያ ችግሩም ይሄ ለስደት ምክንያት የሆነውን ነገር ለመፈናቀል ምክንያት የሆነ ነገር ለማስቆም መሞከር፣ ከዛ በኋላ ነው ወደ ቦታቸው ተመለሱ፣ እንዲህ አድርጉ፣ ተመልሳችሁ ወደ ቦታችሁ ሰፍራችሁ ራሳችሁን እንትን በሉ የሚባለው ነገር የሚመጣው እነዛ። አሁን ብዙዎቹ የአንዳንዶቹን ታሪክ አይቼዋለሁ። ብዙዎቹ ጎበዝ በጣም ምልምል ውጤታማ በኢትዮጵያ አሁን ባለው በሎካል ቋንቋ በአካባቢ ቋንቋ ውጤታማ ገበሬዎች ተመስጋኝ ገበሬዎች የነበሩ ናቸው አብዛኞቹ። ወደ ቦታቸው ቢመለሱ ሌላ ምንም ድጋፍ ሳያስፈልጋቸው ራሳቸው ማቋቋም የሚችሉ ናቸው። ግን ያ ነገር ባልተሟላበት ሁኔታ ተመለሱ ሲባል አንድ ሁለት ጊዜ ሰምቻለሁ። ተመልሰው እንደገና ወደ መጠለያ ጣቢያ የተመለሱ ሰዎች አሉ። መንግስት ተመለሱ ብሎ ትራንስፖርት አዘጋጅቶ ብዙ አይነት ነገር አድርጎ ወደ ወለጋ አካባቢ መልሶ ወስዷቸው ከዛ እንደገና ግጭት ተፈጥሮ እንደገና ጫና ደርሶባቸው ያን አካባቢ ለቀው የተፈናቀሉ ሰዎች አሉ እና ይሄ ምንድን ነው? ምንም ምንጩን ሳታደርቀው ወደ መፍትሄው ብትሄድ ምንም እንትን አይሆንም አለ። ይቀጥላል ችግሩ እና በጣም የሚያሳዝን ነገር ነው ያለው። ቅድም ያልኩ ነገር ነው እዚህ በየቦታው ስትሄድ አሁን ስለ ተፈናቃዮች እርዳታ ይለመናል፣ ይጠየቃል። ዲያስፖራ አካባቢ ቤተሰቦች ስፖንሰር አድርጉ ይባላል። የመሳሰሉት ነገሮች ነው። በጣም ችግሩ በጣም ከባድ ስለሆነና መንግስት የሚገባውን ነገር ባለመዋጣቱ ማለት ነው። ይሄ ነው ብለው።
1: እሺ፣ አመሰግናለሁ። በዚህ ጉዳይ ላይ አቶ አለሙ መልስ ቢሰጡበት ጥሩ ነው። ቴክኒሽያኑ እንደሚያሳየኝ ከሆነ ግን ወጥተዋል። ቅድም ይሰማ ነበር ሲወጡ ድምፁ እየሞከረ ነው። ከገቡ አስተያየት ይሰጡበታል፣ ካልገቡ ግን ወደ ማጠቃለያው ነው የምንሄደው ማለት ነው። ሁላችሁም ሀሳባችሁን እያጠቃለላችሁ ትሄዳላችሁ። ቴክኒሽያኖቹ እንደሚያሳዩኝ ከሆነ እየገቡ አይደለም፣ ወይንም ሊያገኟችሁ አልቻሉም፣ እየሞከሩ ነው። ስለዚህ ወደ ማጠቃለያው ብንሄድ ይሻላል። ሁላችሁም የማጠቃለያ ሀሳባችሁን አጠር አጠር እያደረጋችሁ እንድትነግሩን ነው። የማጠቃለያ ሀሳባችሁን ንገሩን አቶ መንግስቱ።
3: እሺ፣ በአብዛኛው እንግዲህ ትኩረት ያደረግነው በውጤት ላይ ነው። ለሁሉም ነገር ተጠያቂ የሆነው ግን ማለት ነው ቅድም እንዳነሳናቸው ለስደት ምክንያት የሆነው ከብሔር ጋር የተገናኘ ጉዳይ ነው። የብሔር ፖለቲካና የጎሳ ፖለቲካ ያመጣብን ጣጣ ነው። ዋናው ነቀርሳው እሱ ነው። በቃ ይሄ እያየን ያለነው የዘሩን አዝመራውን እያጨድን ነው። በቃ ዋናው ችግር እሱ ነው ብዬ አምናለሁ። ከዚያ ውጭ ግን ይህ ችግርም እንዳለ ሆኖ የሚጠበቁ ነገሮች አሉ። አንደኛ ኢትዮጵያ ያጸደቀቻቸው የዓለም አቀፍ የስደተኞች ጥበቃ ስምምነቶች አሉ። አፍሪካም ደረጃ የካምፓላ ስምምነት አለ። ይሄ ሊከበርላቸው ይገባል። ኢሰመኮም እና ሂማን ራይትስ ዋችም እኮ ያወጧቸው በርካታ ሪፖርቶች አሉ። ይሄ ቅድም እንዳልኩት ተፈናቃዮች ጥበቃ ይደረግላቸው፣ ባሉበት ሁኔታ ህግ ይከበርላቸው፣ ጥቃት አይደረስባቸው። ለምሳሌ በደብረ ብርሃንና በጃራ መጠለያዎች የምግብና የመድኃኒት አቅርቦት በከፍተኛ ሁኔታ ተቋርጦ ነበር። ይሄ ሊቋረጥ አይገባም። ምክንያቱም ኢትዮጵያ ፈርማለች እነዚህ ነገሮች አቀርባለሁ ብላ። ያ ብቻም አይደለም፣ የመንቀሳቀስ መብታቸው ሊከበርላቸው ይገባል። በተቻለ መጠን ደግሞ ረዥም ዘመን የሚኖር ከሆነ ጊዜያዊ የመማር መብት፣ ጊዜያዊ ትምህርት ቤት ሊቋቋምላቸው ይገባል ህጻናት። ምክንያቱም የኢትዮጵያ ህገ መንግስት በማናቸው ሁኔታ መንግስት ውሳኔ ሲሰጥ የህጻናትን ጥቅም ማስቀደም አለበት ብሎ ህገ መንግስቱ አስቀምጧል። ህጻናት የመማር መብታቸው ሊጠበቅላቸው ይገባል። ይህ ብቻ አይደለም፣ ወደ ነበሩበት ቦታ ይመለሱ ተብለው ተፈናቅለው የተመለሱ ሰዎች ዋስትና ሊሰጣቸው ይገባል፣ ጥበቃ ሊሰጣቸው ይገባል። ወዛት ማተር ወደ ነበሩበት ቦታ የተመለሱ ሰዎች ሲሄዱ እርሻቸው ተቀምተዋል፣ ንብረታቸው ወድሟል። ይህን ራሱ መንግስት የመካስ ግዴታ አለበት። ምክንያቱም የመንግስት ዋና ምትክ የለሽ ተግባሩ የዜጎችን ጸጥታና ሰላም ደህንነት መጠበቅ ነው። ያን መጠበቅ ባለመቻሉ በዜጎቹ ላይ በንብረታቸው ላይ ጉዳት ከደረሰ ያኔ መካስ ግዴታ አለበት። እነዚህ ሁሉ ታሳቢ መደረግ አለባቸው። ከሁሉም በላይ ግን አሁን የምደግመው ይሄ የራያውን ጉዳይ ያነሳውልህ ደብረ ብርሃን ከወለጋ ተፈናቅለው የመጡ በወሎ በተለያዩ የስደተኞች ካምፕ ላይ የተቀመጡ ሰዎች እየተፈናቀሉበት ዋናው ምክንያት ግልጽና ግልጽ ነው፣ የብሔርና የጎሳ ፖለቲካ ነው። ይህንን ማለት ነው በመርህ ደረጃ መታገል አለበት፣ ሁላችን መታገል አለብን። ይህን በቃ መቅረት አለበት የሚልም አቋም ነው ያለኝ እኔ። ስለዚህ ከዚህ አንጻር ስደተኞች አሁን ባሉበት ደረጃ ችግሩ እንደተጠበቀ ሆኖ ሁላችንም ሚና አለን። ለመፈናቀላቸው ምክንያት የሆነው ማህበራዊ ሚዲያ እንኳ በችግራቸው ጊዜ አይደርስላቸውም። መንግስትም እስከ ጥግ ድረስ ሄዶ መፍትሄም ማበጀት አልቻለም። ይህ ሊስተካከል ይገባል የሚል እምነት አለኝ። አመሰግናለሁ።
1: እኔም በጣም አመሰግናለሁ። አድማጮች፣ አቶ አለሙ አሁንም መግባት አልቻሉም። ስለዚህ ወደ ማጠቃለያው እየሄድን ነው። ቴክኒሽያኑ ግን አሁንም እየሞከረ ነው። አቶ መስፍን እርሶስ እንዴት ያጠቃልሉታል ሀሳቡን?
2: በጣም አመሰግናለሁ። እኔ አሁን ጠበቃው እንደተናገረው አራት የመፍትሄ ሀሳቦች አሉ ብዬ አስባለሁ ለዚህ ችግር። አንደኛው ኢትዮጵያ ሙሉ ለሙሉ ተቀብላ በህጓ ውስጥ ያስገባቻቸው ዓለም አቀፍ የስደተኞች ጥበቃ ስምምነቶች አሉ። የካምፓላ ኮንቬንሽን አለ፣ የጄኔቫ ኮንቬንሽን አለ፣ ሌሎችም ስምምነቶች አሉ። እነሱን ተግባራዊ ማድረግ በህግ ደረጃ የኢትዮጵያ ፓርላማ የኢትዮጵያ ህግ እንዲሆኑ ኢንዶርስ አድርጓል፣ ተቀብሎታል፣ አጽድቆታል። እና እነሱም በማድረግ እነዚህን የስደተኞች መብት የስደተኞችን ደህንነት ማስጠበቅ አንደኛው እንትን ነው፣ እንደ መፍትሄ አድርጌ እንትን ምለው። ሁለተኛው ዘላቂ መፍትሄዎች ላይ ማተኮር ነው። እኔ አሁን ጊዜያዊ እርዳታ ማቅረብ ላይ ብቻ ከመወሰን ተፈናቃዮች ከተቻለ በጣም ከተቻለ በሰላም ወደ ነበሩበት ቀያቸው መመለስ የሚቻልበት ሁኔታ ቅድሚያ ተሰጥቶት እሱ መሰራት አለበት። ያ የማይቻል ከሆነ ደግሞ ባሉበት አካባቢ ካለው ማህበረሰብ ጋር እንዲዋሃዱ ማድረግ፣ በቃ እዛው ኢንቴግሬት እንዲሆኑ ማድረግ ማለት ነው። ሁለተኛ እሱ ነው። በጣም ደግሞ ያም ደግሞ እንደ እንትን የሚታይ ከሆነ ሌሎች በፈቃደኝነት ሌሎች ቦታዎች፣ ኢትዮጵያ በጣም ሰፊ ሀገር ነች፣ ብዙ ያልታረሰ መሬት ያለበት ሀገር ነው። ሌሎች አማራጮች በፈቃደኝነት ላይ የተመሰረተ ተፈራ በማድረግ ይሄንን ችግር መፍታት ይገባል ብዬ አስባለሁ፣ በሁለተኝነት ማለት ነው። ሶስተኛው ይሄ ችግር ቅድም ያልኩ ነገር ነው። በጣም ኢትዮጵያ ውስጥ ችግር አለ ከተባለ አይ ቲንክ ቁጥር አንድ ችግር ተብሎ መነሳት ያለበት 4.5 ሚሊዮን ሰው በጣም ቀላል አይደለም፣ ይሄን ቁጥር ማለት ነው። እና ይሄ በጣም እንትን ስለሆነ እንዲያውም ልዩ የሆነ ኮሚሽን፣ በጣም ልዩ የሆነ የአደጋ ጊዜ ኮሚሽን፣ የውስጥ ተፈናቃዮች ኮሚሽን መቋቋም አለበት ለዚህ ጉዳይ ብቻ ተብሎ ማለት ነው። እና ይሄ እንደዚህ አይነት ኮሚሽን አቋቁሞ አንደኛ ቅድመ ማስጠንቀቂያ ስለ ሰላም የሰላም ግንባታን ለማጠናከር በአካባቢ ግጭቶች ሳይባባሱ በውይይት የሚፈቱበት ሁኔታ ማመቻቸት፣ ግጭቶቹ በጣም አደገኛ ሆነው ሌላ አይነት ጉዳት የሚያስከትሉ ከሆነ እነዛን ተንብዮ አስፈላጊው ዝግጅት የሚደረግበትን ሁኔታ ማመቻቸት። ይሄን ማለት የአየር ንብረት አደጋዎችን ይጨምራል ማለት ነው። እና ይሄንን በደንብ ቅድመ ማስጠንቀቂያ፣ ቅድመ ዝግጅት፣ ልዩ ኮሚሽን ማቋቋም የሚባለው ቢካተት ጥሩ ነው። ሶስተኛው አራተኛው ቅንጅት ያስፈልጋል። አሁን መንግስት አለ፣ የክልል መንግስታት አሉ፣ ዓለም አቀፍ ድርጅቶች አሉ። ይሄን ችግር ሁሉም በተናጠል ኢንክሉዲንግ ዳያስፖራውን ጨምሮ ማለት እዚህ ውጭ ያለውን ኢትዮጵያዊ ጨምሮ በተለያየ መንገድ የሚደረጉ እርዳታዎች ተቀናጅተው ውጤታማና ዘላቂነት ያለው መፍትሄ ሊያስገኝ የሚችልበት ሁኔታ እንዲፈጠር የመረጃ ቅንጅትና ስርዓት መፍጠር ያስፈልጋል የሚል እንትን ያለኝ። እንዳልኩ በጣም ከባድ ችግር ነው እና በደንብ ኢትዮጵያውያን በደንብ ሊያስቡበት የሚገባ እንዲያውም አሁን የምክክር ኮሚሽን ውስጥ እንዲያውም እንደ ትልቅ አጀንዳ ተደርጎ መነሳት ያለበት ጉዳይ ነው ብዬ አስባለሁ። እና ይሄ ነው። አመሰግናለሁ።
1: እሺ፣ በጣም አመሰግናለሁ። እኔም አድማጮች ግልጽ ለማድረግ ያህል ትኩረታችንን ወደ ሰሜኑ ያደረግነው አሁን ባለው ወቅታዊ ችግር የተፈናቃዮች ቁጥር በከፍተኛ ሁኔታ በመጨመሩ ነው። ሆኖም ግን የተፈናቃዮች ችግር በተለያዩ ቦታዎች ላይ ተመሳሳይ እንደሆነ ነው ከውይይቱ የተረዳ ነው። አቶ አለሙ መስመር ላይ መግባት አልቻሉም። አሁን ቴክኒሽያኑ እንደሚነግረኝ ከሆነ ስልካቸው እየጠራ ቢሆንም ተመልሶ ይዘጋል። ስለዚህ በዶክተር ሲሂን እናጠቃል። እርሶስ እንደው እንደ መፍትሄ የሚያቀርቡት ሀሳብ ምንድን ነው?
0: እሺ፣ የመጨረሻ የተነሳው ነጥብ ላይ ልጨምርና አዎ፣ የምክክር ኮሚሽኑ ላይ ለምሳሌ እንደ አንድ አጀንዳ ቢቀርብ ኖሮ ደስ ይለኝ ነበረ። የቀረበ የተፈናቃይ ችግር ሁኔታ ኢትዮጵያ ውስጥ እንደ ትልቅ በቃ ዋናው አንገብጋቢ ችግራችንን ብለን ሁላችንም እንደ ማህበረሰብ እያሰብነው ቢሆን ደስ ይለኝ ነበረ። ግን አይደለም፣ ምንም ያስፈልገው አትኩሮት ሰጥቷል ብዬ አላምንም። 4.5 ሚሊዮን ህዝብ አለን። እንግዲህ ይሄ ትንሽ የቆየ ዳታ ነው፣ ከዛም ሊጨምርም ሊቀንስም ይችላል። ግን መቼስ አንድ ማህበረሰብ፣ አንድ ሀገር የምትለካው በጣም ጉዳት ላይ ላሉ ዜጎቿ ምን እያደረገች ነው በሚለው ነው አይደለም። እኛ አሁን አርቲፊሻል አስተውሎት ላይ የሚሰራ መንግስት እያለን ከተማ ውበት ላይ አሁን 60 ከተማዎች ላይ ለምሳሌ ኮሪደር ልማት እየተካሄደ ነው። እነዚህ ሁሉ ነገሮች ጥሩ ሊሆን ይችላሉ፣ ግን አንድም መንግስት መጨረሻ ላይ የሚለካው የመጨረሻ ድሀ፣ የመጨረሻ ችግረኛ የሆነች ሴት፣ የሆነ ወንድ፣ ህጻናት በምን ሁኔታ ላይ ያሉት ነው ብለን ነው መጠየቅ ያለብን። እና እንደ ፓራዳይም ሽፍት አስተያየታችንን ሁላችንም ወደዚህ ብናዞር እኔም ደስ ይለኛል። አሁን በተወሰነ በእርዳታ አስተባባሪ ድርጅቶች ስል ደግሞ የመንግስት ማለት አይደለም፣ የመንግስትም የመንግስታዊ ያልሆኑም በእነሱ አቅም የሚፈታ አይደለም። ይሄ አሁን ሰፋ አድርገን አይተን የዘውቅ ፖለቲካ ኮንፍሊክት ግጭት መቆም አለበት። አዎ፣ እሱ እኮ ምንም ጥያቄ የለውም። እሷ አያጣላንም። ግን አሁን ያሉትን የተፈናቃዮች ከፍተኛ የሆነ ችግር፣ ከፍተኛ የሆነ ዲዛስተር፣ የአንድ ሀገር ቁጥር እኮ ማለት ነው 4.5 ሚሊዮን ህዝብና በምን ሁኔታ ነው ይህንን የምናስተባብረው የሚለው ቢታሰብበት ነው ጥሩ። እኔ አሁንም ተመልሼ ወደ ፖሊሲ ነው የምመጣው። የመንግስት ፖሊሲ ኦፊሻል ሆኖ የተጻፈበት ቦታ ካለ አላቅም፣ አይቼ አላቅም። ግን ለተፈናቃዮችም የሚነገራቸው ምንድን ነው? መንግስት ተፈናቃይ የለም ብለዋል። በቃ እናንተ በራሳችሁ ፍቃድ መታችሁ እዚህ ተፈናቃይ የምትኖሩ ዜጎች ናችሁ፣ በዚህ መሰረት ምንም እርዳታ የተሰጣችሁም ነው የሚባሉት። በጣም ሲገፋ ነው፣ በጣም ሲቸገሩ እየሄዱ እያለቀሱ፣ በጣም ችግር ላይ ሲሆን በእናንተ ያለ ሚዲያ ትንሽ አክብሮት ሲስብ ነው እርዳታ የሚያገኙት። እና ይሄ ፖሊሲ እንደገና መታሰብ አለበት። እነዚህ ካምፖች መታየት አለባቸው። በቃ መተማመን አለብን። ከፍተኛ የሆነ ህዝብ ያለባቸው በጣም ከፍተኛ ችግር ላይ ያሉ ሰዎች ናቸው። ምንድን ነው የምንረዳቸው? ከምግብ በላይ የሚቀድም ነገር የለም። ከዛ መጠለያ፣ ጤና፣ ትምህርት። በዚህ አጋጣሚ እንደ ቆቦም፣ ደሴም፣ ወልዲያም እንግዲህ የሚያየዋቸው አካባቢዎች ደብረ ብርሃን ጥሩ አድርገው አብዞርብ አድርገዋል። ተማሪ አይመልሱም። ከካምፕ የሚመጡ ተማሪዎች ይገባሉ፣ ይማራሉ፣ በነጻ ይወልዳሉ። ስለዚህ እነዚህ ሆስት ኮሚኒቲዎች ላይ ያለውንም ጫና ማየት አለብን። እነዚህን ኮሚኒቲዎች ከየት ያመጣሉ? ስለዚህ በቃ መቀየር አለብን፣ ኮምፕሊት መቀየር አለብን። ይሄ ነው በቃ አንገብጋቢ ሁኔታችን። አሁን አንድ በፊት ረሀብ ብለን እንደተነሳን ከዛ ኤች አይቪ እንደነበረ አሁን ደግሞ ይሄ ነው ብለን መፍትሄ ማየት አለብን። የኢትዮጵያ ሕዝብ ራሱ አያውቅም። አሁን ዳያስፖራዎች ለምሳሌ ንቅናቄ ይደረጋል ያሉት ሰው ያላውቅም ነበር። ለምሳሌ ምንም ዳያስፖራው በዚህ ጉዳይ ምንም ነገር እያደረገ ነው የሚለው እኔ የማውቀው ኢቨን የአዲስ አበባ ሕዝብ ይህን ያህል የተፈናቀለ ሕዝብ እንዳለ እንደማያውቅ ነው የማውቀው። ሚዲያም ብዙ አይዘግብም፣ ዘግብም ይቀጣበታል። አታውሩ ነው በአብዛኛው የሚባለው እና ግን ማመን አለብን። ይሄ ነው በጣም ከፍተኛ የሆነ ችግር። ግጭትም እያስቆምን ወደ መፍትሄም እየመጣን አሁን በሽግግር ፍትህም እየተጀመረ ነው። በሱም ተስፋ የሚሰጥ ነገር አለ። እንደምንም ብለን የችግር ላይ መረባረብ አለብን ብዬ ነው የማምነው።
1: እሺ፣ እኔም ሁላችሁንም በጣም አመሰግናለሁ በአድማጮች ስም። አድማጮች፣ በሰሜን ኢትዮጵያ የተፈናቃዮች ጎርፍና ችግራቸውን በተመለከተ የተካሄደው ውይይት በዚህ ይጠናቀቃል። የውይይቱ ተሳታፊዎች ዶክተር ሲሄን ተፈራ የሴታዊት ንቅናቄ መስራችና ኃላፊ፣ አቶ አለሙ ይመር የሰሜን ወሎ ዞን አደጋ ስጋት ጽፈት ቤት ኃላፊ በውይይቱ ተሳትፈው እስከመጨረሻ ማለት ነው። በስተመጨረሻ ግን ስልካቸው ተቋርጧል። ደጋግመን ለማስገባት ብንሞክርም ልናገኛቸው አልቻልንም። መንግስት የሰራው ያሉትን ግን ቀደም ሲል በውይይቱ ላይ ጠቅሷል። አቶ መስፍን አማን የፖለቲካ ተንታኝ እንዲሁም አቶ መንግስቱ ዘገየ ጠበቃና የህግ አማካሪ፣ ሁላችሁንም ለንቁ ተሳትፏችሁ በአድማጮችና በዶች ቬሌ ዲደብሊው ስም ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። መልካም ጊዜ።
4: እኛም በጣም እናመሰግናለን።
5: ለውይይቱ ማንተጋፍቶት ስለሽና ተወያዮቹን እናመሰግናለን። የማጠቃለያ ዜና። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም የኢትዮጵያ ፌዴራል መንግስትና የክልል መሪዎች እውነተኛ የፖለቲካ መፍትሄ እንዲሹ ጥሪ አቀረቡ። ዶክተር ቴድሮስ ዛሬ በማህበራዊ መገናኛ ገጻቸው ላይ ባሰፈሩት አጭር መልእክት ከንግግር ከጦር መሳሪያ ሊቀድም ይገባል ብለዋል። በኢራን የሚደገፉት የየመን ሁቲ አማጽያን በሳውዲ አረቢያ የቀይ ባህር ዳርቻ የሚገኘው የጂዛን አራምኮ የነዳጅ ማጣሪያ ላይ በድሮን ጥቃት ማድረሳቸውን አስታወቁ። ኢራን በሆርሙዝ የባህር መስመር መተላለፊያ ጉዳይ ላይ ከኦማን ጋር ስታደርግ የነበረው ድርድር ወደ መጨረሻው ምዕራፍ መቃረቡን አስታወቀች። የሁለቱ ሀገራት ድርድር መስመር መያዝ ተስፋ ሰጪ ቢሆንም ኢራን ለአሜሪካ ያስቀመጠቻቸው ሁሉም ቅድመ ሁኔታዎች ካልተሟሉ የባህር ወሽመጡ እንደተዘጋ ይቆያል ብላለች። ጠቅላላው ዝግጅት በዚህ ተጠናቋል። ስለተከታተላችሁ በመስመስገን ፀሐይ ጫኔ ከወዲሁ ልሰናበታችሁ። በያላችሁበት መልካም ጊዜ። ጤና ይስጥልን።